0: ирэн касаад яарч сандралгаагаар намслэн хэлсин эн тим хачин сонён ёбдулчи учрин мана думдчот эдлкэ самар сам хуудурта хари тана америкачу урудху самар сам хуудурта гэжэ
1: 동남아시아 의가운 난징 터키야 이는 위스콘신 사한 호텔
2: 윈동핑 이슨 아스타단 우슨 돈바흐 메르기질릭 네긴 볼스룽코 이즘시지 튠치든 자링자 메르닉 다른 크흐 메르닉 근들은 가틀지 짓득 볼그슨 바이나
3: 미치겠네 나라